ምን ከወንጀራው የሚቆሰቁሰኝ ለኔ ደረቁ እንጂ ቦጡ ማንሰጠኝ ለኔ ደረቁ እንጂ ቦጡ ማንሰጠኝ እኔ የወደድኳት እሷ የጠላችኝ እኔ የወደድኳት እሷ የጠላችኝ ስማዳ ስማዳ ስማዳ ገባችኝ ስማዳ ስማዳ ስማዳ ገባችኝ ከሰው ውስጥ የገባ ማስቲካ ወኛ ነው ወላም ባለው ወይ ታኝ